ሐሳቢል አስያዩወ ስሙሪ ጀዋቡሁ ሐስቢያል ላሁል ሐሲቡሁና ወህወ ልሐፊሱ ለሲ ዮኒ አኒ ሱማሪ ኢነል ኢላሀ ዋሊ ይሰር መደን ወቢሂ አንጆ ወኢንያሚን አውፊ